0: ቀዲም ፈቲው ፈስከዲ ትሪስ ምንት አሰው ምንት ይገንዶኒ ትብህራ አቼ ጋዶ
1: አልጎንመንገ ፕሮግራምተ ሀምጂፋ ዋጎቱን ደንገነስቴኒ ኪሪት ቁርአንግ ዲቬ ተርጀማ ኪሪት ቁርአንግ ዲቬ ተርጀማ ሚድገነስቴኒ ሱረቱ ሳፋቱ 11 ወነ አያቱን ፈሻገን ኢሱረቱገ ኖዲህ ሃይፈነ አያቱገኒያለ ተርጀማ ቢዳል ደዋፋውኒ ዶክተር መሐመድ ሐኒፍ
2: بسم الله الرحمن الرحيم
3: رحمن وانت رحيم وانت الله جي اسم فلم فشاغنمه